አመት በዚህ አመት አቡ ኦት ሁስኒ ዞበ ዝትመሐሩ መድረሳች የኸሎት ኮርደር ኔሮት ነዚፍ መስጀሚ አፈትሌዋ አሳሲ ኔሮት ፕሮጀክት ያቹ መንጃህሌ ላቂ አሳስ መኽነዞም አቀነው ይዛህር ዝተነቲጃ መጠቀም መጠቅበም ታሲሳቹ ይታኖቱ ዘማን የሞኛዋ ታክሲ አድሊያነቱ መስበት ዲላጋች መትመሐር ዚዩም ገለጡ ቢሮዞ ዳይሃዋዞ ዛት ክለ ቀይዲ ጅበዛል ኔሮት ኺሾናቹ ዘት ኻተ ተኹንቲበ ወተልፋስራ ሐጠኝ በጀተ መትበ 6 ንቁጣ ሐረት ቢሊየን ብር ሚሊ መሳመትለ አቡራ ሞጨበ ዛሂር በኪም ዲላጋ መቦዋዞም ዚገለጡ መስኡልዞ አጂስ አቡራው መንጃህለም ዱሙም ኡመስኛ ኻድዋ ሁኩማ ቃማች ይኩሶም ሚዲያ ቃማች መትቁራኝ በ ይደልጉኩት ኪላ ሆሲዩም አቀረቡ ሞይዞ በዚትሜ ሐራታ ወቆት ፕሮግራም በመሁስኒ ዞላቂ ዲላጋ መስኡላች አሚን ዚታዩ አሜሪካ ፋላቹ አቡሳም ቃማቹም ተርኸቡ ኢና ሊላሂ ወኢና ኢለይሂ ራጂኡን ሐረግዝኛ ዝትገደሩ ጌሲ ከማል በድሪ ቃሎ ህየማጡ ሙት በመትላየዚዩ ተገለጣ ይታወቃ ዘልኩሶ ሐረግዝኛ ጌሲ ከማል በድሪ ቃሎ ዝኸጆ ደቺው ዘይዳሩ ጤቷ ግዲርዞም ኦርበ ይቂቅለዩ ሰብረኛዋ ሐያ በጄህ ዚናሩነቱም ቀሪብ ሐረቃጭ ሲዩ ይቂቅለሉ ዝትገደሩ ጌሲ ከማል በድሪ ቃሎ ዝትለያዩ ደረጃች በ ባድዋ ኡመስዩሌ ደለገኝ ዘላዩ በ ዚኻደሙ ወጠኒ ዚኻኑሳ ቃጭ በ ዚናሩ በወቅት በም ካናዳ ቶሮንቶ ሐረሪ ሚቹዋል ኤዳ ፎቸሌ ገርዳስ መኽነቤም አሚነት በ ኻደሙ ብሄርዞም ኢትዮጵያ ዚ ወረዱ በወቅት በም ኢትዮጵያ ሄልቄ ኮትበ አስራዳሕጠኝ ሱት አስራ ሱት በሜገል ኢላወ ኮተልፊ አመት አስራ ወቆት አመታች ለ ፌደራል ደረጃ በ ፌደራል ድሙም ዲዋን ጋር ፕሬዝዳንት መኽነበም ባዚኛ ኢትዮጵያ ለ ግዲር አታጮቱ አኙ ባድዋ ኡመሲው መኻደም ህርዘ የለዩ ጌሲ ከማል በድሪ ቀሎ ፌደራል ላቂ ዲዋን ጋር ፕሬዝዳንት ብሄርለም ኢትዮጵያ ሚልሃ ቦርድ ፕሬዝዳንት መኽነበም ባድወዳዳ መለሳይነት በ ባድዋ ኡመሲው ለ ኦርቤ ታሪክ መድለግሌ ፈረኩ ሐረባድር ሚዲያ ሰርቪስ ጌሲ ከማል በድሪ ሙስዩበ ዚሰሜኤው ላቄ ሁዝኒው ክል ገለጣ ጋር ሐዋዛይ ሲዩሌ አህሊዋ አሰባይ ሲዩ ጀሚኢሌም ሰብሪዋ ኢማኑ ይጊዝመል ሐረቅዝኛ መለሳይ ጌሲ ከማል በድሪ ቀሎሌም አላሁ ሱ ጀነሶ ሙባሕ ሳቲ አዛቤም በሪ ይለዩ ኦርጊዝማንዞ ይጊዝመል ድዋዕዞም ያኛል ዝትገደርኹ ሐረባድር ሚዲያ ሰርቪስ ህያሽትኛ ሳቲ ዞሌ ጠብዛሽነ ለኹ ኸበራችሁም ላይለ ዝትኽዛተልኸው ይመስሊናር እዲሽ ሳቲ ኣላይ ኸበራችሁ ኣሕመድ ሰኒትራይ ከሲ ዚቀርጦብቲ ያሽትኛ ባሕ ኸይሪ ቀላሕቲ ገዘምና መትራ ዝቀሬው

የአላሁ ስብሓነሁ ወተዓላ ፍራቻ በቀልብህ ላይ እንዲገባ ትፈልጋለህ? አላህ ያዘዘህን እንድሰራ የከለከለህን እንድትከለከል ማለት ነው። እንግዲያው ይህንን የአላህን ስም በል። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲና ሙሐመድን ረሱሊላህ ወዓላ አሊሂ ወሳሕቢሂ ወመን ወላህ። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን፣ አሁን የምንገኘው አስማኡላሂ ልሑስና የምናይበት ሰዓታችን ነው። ኢንሻአላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። እስከዛም አብራችሁን ቆዩ። የአላህ ፍቃድ ከሆነ እንግዲህ ዛሬ የምናየው 42ኛው አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ይሆናል። ታዲያ እንደ ልማዳችን ሊላህ ብለን ሐርፎችን በማስተካከል በማለት የምናገኘው የሆነውን አስራሮቹን ኸዋስያውን የምንጠቅስ ነው የሚሆነው። ምን ይላለው ዑለማዎች? አልጀሊል የሚለውን የአላሁ ስብሓነሁ ወተዓላን ስም የሚያወሳ የሆነ ሰው አሉ፣ የሚደጋግም የሆነ ሰው ኸሽያን የአላሁ ስብሓነሁ ወተዓላን ፍራቻን በቀልቡ ላይ አላህ ያኖርለታል አሉ። የአላህን ፍራቻ በቀልቡ ላይ እንዲያገኘው ያደርገዋል አሉ። ምን ማለት ነው ኹሹዕ ብሎ ማለት? ሂየ እስቲዳመቱ ኸውፊላህ፣ የአላሁ ስብሓነሁ ወተዓላን ፍራቻ በቀልባችን ላይ ማምጣት ማለት ነው። እስቲዳመቱ ኸውፊላህ ተዓላ ፊልቀልብ፣ በልባችን ውስጥ የአላህን ፍራቻ ማስረጥ፣ የአላህን ፍራቻ ማምጣት። ወሃዛ ለም ዩዕጣ ሊኩል ኢንሳንን ዋሒድ፣ ይሄ ነገር ደግሞ አላህ ለሁሉም የሰው ልጆች አልሰጠን። የአላህን ፍራቻ ሁሉም አላገኙትም። ከፊሉ ያገኘው የተሰጠው አለ፣ ከፊሉ ከዚህ ፊት በነበረን ደርሶች ላይ እንደጠቀስ ነው ችላ ብሎ አላህንም የሚወነጅል አለ ማለት ነው። አልዋሒዱ ሚና፣ ከእኛ መካከል አንዳችን ቢያለቅስ፣ ለማን ብሎ ለአላህ ብሎ ቢያለቅስ ሰዋብ አለው፣ አጅር አለው፣ ትልቅ አጅር አለው፣ ትልቅ አጅር። ግን ያለቀሰው ግን ምሳሌ ድንች በልቶ አቃጥሎት ከሆነ ግን አጅር የለውም። ፈኢዘን በሐዲስ ላይ እንደመጣልን ምናሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም፣ ዐይናኒ ሁለት አይኖች እኮ አሉ እሳት ነገ በየውም አልቅያማ አያገኛቸውም ወይም ደግሞ የእሳት አይሆኑም አሉ። አንደኛው አይኑን ባተት ተሕሩሱ ፊ ሰቢልላህ፣ በአላህ መንገድ ላይ ስትጠብቅ ያደረች የሆነች እንቅልፉን ትቶ በፊ ሰቢልላህ ለአላህ ብሎ ስትጠብቅ ያደረች የሆነች አይን ነገ አላህ ከእሳት ይጠብቃታል አሉ። በመጠበቅ ላይ ያደረችን ማለት ነው። ሁለተኛው ወዓይኑን በከት ሚን ኸሽየት ላህ፣ ከአላህ ፍራቻ የተነሳ አላህ ካልማረኝስ እያልን በአላህ ፍራቻ ያለቀሰች ያነባች የሆነችን አይን አላህ ነገ ይጠብቃታል አሉ። ታዲያ ኹሹዕ በቀልባችን ላይ እንዲመጣ የሚያግዙ ብዙ ነገራቶች አለ። አንደኛ ቀብርን ማስታወስ፣ ዓዛብን ማስታወስ። በቀብር ላይ ቅጣት አለ አላህ ለማራቸው ሲቀር፣ አላህ ካልማረኝስ ማለት ነገ የውም አልቅያማ ስራዬ በሚመጣበት ሰዓት ኪታቤ በሚሰጠኝ ሰዓት ምን ከሚሉት መካከል ነው መሆነው? ያንን እያስታወስን ወደ አላህ መመለስ። ሌላም እንደዚሁም ይረዳለ፣ ይህንን የአላሁ ስብሓነሁ ወተዓላን ስም መደጋገሜ የምደጋግም እንደሆነ አሁንም የአላህ ፍራቻ እንዲመጣልኝ ያደርጋል። አላህ አላህ አላህ የሚለው የአላህንም ስም የምደጋግም እንደሆነ ያኔ የመጀመሪያ ደርሳችን ላይ አው የመጀመሪያ የአላህ ስምን ስናይ እንደጠቀስ ነው። ይሄም ቢሆን ኹሹዕ እንዲኖረን ያደርገናል እና ልንደጋግመው ይገባል ማለት ነው። አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ማ ማዕናሁ፣ ማዕናው ምንድን ነው የሚለውን ካየን፣ አይል መውሱፉ ቢልጀላሊ ወሪፍዓት ልቀድሪ፣ አላህ መውሱፍ ነው የሚገለጽ ነው። በምን ቢልጀላል አይል ዓዘማ፣ በልቅና የሚገለጽ የሆነ ጌታ ነው። ወሪፍዓት ልቀድር፣ ቀድሩም ችሎታው አላህ የላቀ የተላቀ የሆነ ነው ማለት ነው። አልጀሊል የሚለው በቁርአን ላይ
ما ورد في القرآن الم بقرآن لا يلتتك سمن إنما ورد في معناه بمعنى وقن بترقم بترقن يعني بتريك قالوا بايمتام بمعنى وقن بقرآن لا يمتو لنا بسورة الرحمن لي تتكسوا لنا ذو الجلال والإكرام بميل تتكسوا لنا الملاسم وكذلك ورد في الحديث بحديث لا يمنقره تتكسوا لنا إمام القرطبي سلزج آية بمينا قرب الساعة ويبقى وجه ربك ذو الجلال والإكرام ملون ستكسوا منه وجه ربك أي ذات ربك مالتنا يجيتاكين ذات يعني نقراتو تندل ستأفى الله بتشاوني كرى المالتنا أولون والجلال جلال بلو مالت دقمو أي عظمة الله يا الله لك إنه مالتنا أولون وكبريائه واستحقاقه فصفة المدح إيه مقسانه لا الله سبحانه وتعالى مقسانه أندن علماء من الالو الجليل بلو مالت ألو المتقدس يتترى يهونا نوالو كمن من صفات النقص كقلول بهرياتك باتك علي جليل هنا يتترى الرأي هنا جيتانوالو وكل ما كان من صفات المخلوق يفترتات بهري يهونا نقرات باتك علي فهو نقص في حق الله فترتات النقلس أبت بهريات لا الله كون لا الله سدبنو لا الله كون لا الله قلول النتن يم ملاكتنو مالسنا عندن دالو يكالات من مساسل يترقم قن سفي ليونت يالو النزان سايهون إنما أكلين دزينو اللهم دهينو تبلو يمي بالبت هنيتا إلا ملالو الله سبحانه وتعالى الله ناترتو كم يقزو بزيه عاكدا ليتس أنتو كم يموتو باريوش مكاكل الله يدرقن علمونم عملونم تقوونم الله يستن نقريه بميكاتلو بليله يا الله سمس كم من نقنين درس أستودعكم الله والسلام عليكم ورحمة الله وبركاته.